ቤት እየመረረኝ አጣሁ እንዳንቺ መለየት እየመረረኝ አጣሁ ይመራል ይላሉ ኮሶ መጠጣት ብርቱ ከኔ እሱስ የሚመረው ወዶ መለየት